ደስታ ገደብ ለፍላጎት ይሳ ጊዜ ሰዓት መደብ በዱር አጎዳት በሰዋ ደማመር እድሜ ገመር ልክ ይሆናል ልኩል እንዳሰብ ነው እንዳሸናት ለኛ ለራሳችን ብለን ወገን ይወቅልን እንዳበጀን ዘመን ቀጠሮ ጥሪ መገናኛ ድግስ ደስ ደስ የዕለት የዕለት አርሽ ደስ ደስ ደስ የዕለት የዕለት አርሽ ደስ ደስ

መገናኛን ክስተስተስተስ ታዲያ ምነው ታዲያ ምነው ይቅር እንዲያ ታዲያ ምነው ታዲያ ምነው ይቅር እንዲያ

ደስታ ገደብ ለፍላጎት ይሳ ጊዜ ሰዓት መደብ ዱር አቆጣጥር በሰው አደማመር እድሜ ገመር ልክ ይሆናል እኩል እንዳሰብ ነው እንዳሸናለኛ ለራሳችን ብለን

ታገ ደብ ፍላጎት ይሳ ግዜ ሰዓት መደብ ዱራ ቆዳት ሰዋ ደማመር ድመገም ለክዮናል ኩልንዳሰብ ነው ታሸናት ለኛ ለራሳችን ብለ ወገን ይወቅልን እንዳበጀን ዘመን ከደሮ ጥሪ መገናኛ ድግስ ደስ ደስ የለት የለት አርሽ ደስ ደስ ደስ የለት የለት አርሽ ደስ ደስ

ደስታ ገደብ ለፍላጎቴ ሳጊዜ ሰዓት መደብ ዱር አቆጣጠር በሰው አደማመር እድሜ ገመር ልክ ይሆናል እኩል እንዳሰብ ነው እንዳሸናለኛ ለራሳችን ብለን

0: 다녀오네.
1: 블랙본
2: 나네.
1: 네. Still like what I feel it's like. Still like so good. Like, no one could throw away and then a brute. Not me. Finally, go together, you know. Salam for the dinner, then ya. No larger than Kevin Lee or Fadigalo. United is next Fadigalo. But United didn't matter after the Gallo. United didn't now for the Gallo. United was larger than you get by now. Larger than United. እናው ይገባል እንከተል ይገባል ይገባል ይገባል እንረዳ ይገባል ማለት ነው። እውነት ብቻ ነው ላ እውነት የለም። እውነት ብቻ ነው። እውነት ሳምናት እውነት እውነት ብቻ ነው። እዛ ላሲቸር ካስማስ ወይም በዚህ ማንቺ ወሬ እንደው አይበጅ ታጋሹ አቡሽ አይሰራ ደግሞ

ታገደብ ለፍላጎት ይሳ ጊዜ ሰዓት መደብ ዱራ ጎዳት ሰዋ ደማመር እድሜ ገም ለኪዮና ልቡን እንዳሰብ ነው ናሸናት ለኛ ለራሳችን ብለን ወገን ይወቅልን እንዳበጀን ዘመን ቀደሮ ጥሪ መገናኛ ድግስ ደስ ደስ የለት የለት አርሽ ደስ ደስ ደስ የለት የለት አርሽ ደስ ደስ

ስታገደብ ለፍላጎት ይሳብ ዚህ ሰዓት መደብ በዱር አቆጣጥር በሰው አደማመር እድሜ ገመር ልክ ይሆናል እኩል እንዳሰብ እንዳሸናት ለኛ ለራሳችን ብለን

0: 다 자고 있네.
1: 블랙몬. 네. ይገባል እንከተል ይገባል ይገባል ይገባል እንረዳ ይገባል እውነት ብቻ ነው ሌላ እውነት የለም እውነት ብቻ ነው እውነት ሳምናት እውነት እውነት ብቻ ነው እዛ ምላሽ ሲቸር ካስማስ ወሬን በዜማ እንጂ ወሬ እንደው አይበጅ ታጋሹ አቡሹ አይሰራ ደግሞ

ታገደብ ለፍላጎት ይሳ ጊዜ ሰዓት መደብ ዱር አቆዳት ለሰዋ ደማመር እድሜ ገም ለኪዮና ልኩል እንዳሰብ ነው ናሸናት ለኛ ለራሳችን ብለን ወገን ይወቅልን እንዳበጀን ዘመን ቀደሮ ጥሪ መገናኛ ድግስ ደስ ደስ የለት የለት አርሺ ደስ ደስ ደስ የለት የለት አርሺ ደስ ደስ

እንዳለ ተመስገን ይያል ቸሩ መመኘት ከሷ አንዛርኛ ስንመስል ሰው ለሰው ዓለም ነቻገር እሷ አኛለም አዳም ከኛገ እሷ ከኔጉር ተመስገን ይያል ቸሩ መመኘት እንዳለ እዚሁ ባመተምረ ዙራለ ሁላችንም ነው ለታስመሽ እኛለ

የስታገደብ ለፍላጎት ይሳ ጊዜ ሰዓት መደብ በዱር አቆጣጠር በሰው አደማመር እድሜ ገመር ልክ ይሆናል እኩል እንዳሰብ እንዳሸናት ለኛ ለራሳችን ብል

ደስታ ገደብ ለፍላጎት ይሳ ጊዜ ሰዓት መደብ በዱር አጎዳት በሰዋ ደማመር እድሜ ገመር ልክ ይሆናል ልኩን እንዳሰብ ነው እንዳሸናት ለኛ ለራሳችን ብለን ወገን ይወቅልን እንዳበጀን ዘመን ቀጠሮ ጥሪ መገናኛ ድግስ ደስ ደስ የዕለት የዕለት አርሽ ደስ ደስ ደስ የዕለት የዕለት አርሽ ደስ ደስ

መገናኛ ድግስ ደስ ደስ ደስ ታዲያ ምነው ታዲያ ምነው ይቅር እንዲያ ታዲያ ምነው ታዲያ ምነው ይቅር እንዲያ

ደስታ ገደብ ለፍላጎት ይሳ ጊዜ ሰዓት መደብ ዱር አቆጣጥር በሰው አደማመር እድሜ ገመር ልክ ይሆናል እኩል እንዳሰብ ነው እንዳሸናት ለኛ ለራሳችን ብለ

ዓለም ተመስገን ይያል ቸሩ መመኘት ከሷ አንዛርኛ ስንመስል ሰው ለሰው ዓለም ነቻገር እሷ አኛለም አዳም ከኛ ግን እሷ ከኔ ጉር ተመስገን ይያል ቸሩ መመኘት ዳለን እዚሁ ባመተምረ ዙራ ለሁላችንም ነው ለታስመሽ የኛለም

የስታገደብ ለፍላጎት ይሳብ ጊዜ ሰዓት መደብ ዱራ ጎዳደር በሰው አደማመር እድሜ ገመር ልክ ይሆናል እኩል እንዳሰብ እንዳሸናለኛ ለራሳችን ብለን